0: 안녕하세요, 여러분. K2K 라디오 오시는 것은 환영합니다. 저는 오늘 진행을 맡은 아이다입니다. 오늘은 아름다운 자연과 깊은 전통을 가진 나라, 키르기스탄의 전통 명절과 생활 문화에 대해서 이야기 해보겠습니다. 잠시 동안 저희와 함께 여행을 떠나보세요.
1: саламатсыздар, урматтуу угармандар. Сиздер менен бүгүнкү эфирде мен Аяна. Жана бүгүн сиздерге кыргыз элинин салттуу майрамдары жана күнүмдүк жашоо маданияты тууралуу кызыктуу жана пайдалуу маалыматтарды сунуштайбыз. Биз менен бирге болуңуздар.
0: 네, 지금 잠시 동안 여러분들과 함께 먼저 음악을 듣겠습니다. 음악을 들으면서 여러분들 여행을 떠나보시겠어요?